0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ጤና ይስጥልኝ፣ እንደምን አላችሁ? ሐምሌ 29 ነው ዛሬ 2018። ሐምሌ ሊያበቃ ጥቂት ጊዜ ነው የቀረው። ጋምቤላ ግን የሐምሌን ዝናብ ያገኘች አትመስልም። አብራችሁን ቆዩ። ነጋሽ መሐመድ ነኝ። በቅድሚያ የማሰራጫ መስመሮቻችንን ላስታውሳችሁ። በሳተላይት በኢትዮሳት ወይንም ኤንኤስኤስ 12 በ10985 ሜጋሄርዝ ሆሪዞንታል ዲደብሊው 8 ላይ እንገኛለን። የቀጥታ ስርጭታችን በፌስቡክ፣ ዩቲዩብ እና በቴሌግራም ይደመጣል። ቀዳሚው ዝግጅት ሁሌም እንደምናደርገው የዓለም ዜና ነው። ዜናውን የሚለጥቀው የዜና መጽሔት ንቅራችን ኢትዮጵያና ግብጽ በአባይ ወንዝ ውሃ አጠቃቀም ሰበብ የገጠሙት ውዝግብ ሞቅ ቀዝቀዝ እንዳለ መቀጠሉን የሚዘግበውን ያስቀድማል። ከወደ ሰሜን ኢትዮጵያ የጦርነት ስጋት ባንዣበበበት በአሁኑ ወቅት የደቡብ ወሎ ወጣቶች የአቅመ ደካሞችን ቤቶች መጠገንን ጨምሮ ለየአካባቢው ሕዝብ 1.4 ቢሊዮን ብር የሚገመት ነፃ አገልግሎት መስጠታቸው ተሰምቷል። ለጋምቤላ በተለይ ለኒዌር ዞን የዘንድሮ ክረምት የድርቅ ስጋት አይነት ነው የሆነው። ጀርመን ለአፍሪካ ህብረት የሰጠችው የገንዘብ ድጋፍ የአፍሪካ ህብረት አባል ሀገራትን ድንበሮች ለማካለል እየጠቀመ መሆኑ ከወደ አዲስ አበባ ተሰምቷል። ዜና መጽሔቱ ሁሉንም በየተራ ያስተነትናል። ሳምንታዩ ከኢኮኖሚው ዓለም የኢትዮጵያ ብር መዳከሙን ከነ ምክንያቱ ይቃኛል። ሳይንስና ቴክኖሎጂ ኢንተርኔት በማይገኝበት ስፍራ የሚጠቅሙ አማራጭ አገልግሎቶችን ዛሬ ይጠቁመናል። ከዓለም ዜናን ጀምር ሸዋዬ ለገሰ ታሰማናለች።
0: የዲደብሊው ዜና
2: እንደምናመሻችሁ። በቅድሚያም ዋና ዋና ዜናዎቹ። በጋምቤላ ክልል ኑዌር ብሔረሰብ ዞን በሚገኙ 5 ወረዳዎች የተከሰተው የዝናብ እጥረት የተለያዩ ሰብሎችና አትክልቶችን ለጉዳት መዳረጉን ነዋሪዎችና የዞኑ አስተዳደር ለዶች ቨለ ተናገሩ። በዲሞክራቲክ ኮንጎ ምስራቃዊ ግዛት የተቀሰቀሰው የኢቦላ ተዋሲ ስርጭት መባባሱ ተገለጸ። የሟቾች ቁጥር ከ1700 በልጧል። በኢራን የሚደገፉት የሁቲ አማጽያን ባንድ ተጨማሪ የሳውዲ አረቢያ ነዳጅ ጫኝ መርከብ ላይ ጥቃት መፈጸማቸው ተዘገበ። ሩሲያ በዩክሬን ዋና ከተማ ኪየቭ እና አካባቢው ላይ በሚሳኤል እና በሰው አልባ አውሮፕላኖች ባደረሰችው ጥቃት ቢያንስ 17 ሰዎች ተገደሉ፣ ከ40 በላይም ቆሰሉ። ዩክሬን ከተተኮሱት አንዳቸውንም ማክሸፍ ባለመቻሏ ከአሜሪካ ዘመናዊ የሚሳኤል መከላከያ እንዲሰጣት ተማጽናለች። ዜናው በዝርዝር። በጋምቤላ ክልል ኑዌር ብሔረሰብ ዞን በሚገኙ 5 ወረዳዎች በተከሰተው የዝናብ እጥረት የተለያዩ ሰብሎችና አትክልቶች ለጉዳት መዳረጋቸውን ነዋሪዎችና የዞኑ አስተዳደር ለዶች ቨለ ተናገሩ። በኑዌር ዞን በሚገኘው ዋንቱዋ በተባለው ወረዳ ከዚህ ቀደም የተዘራ በቆሎን ጨምሮ ሌሎች ምርቶች መድረቃቸውን እማኞች ገልጸዋል። የዝናብ እጥረቱ ሳርና አትክልቶችም ላይ ጉዳት ማድረሱን የገለጹት የአካባቢው ነዋሪዎች ሳር በመድረቁ ከብቶች ሳር ፍለጋ ራቅ ወዳለ አካባቢዎች ለመሄድ ተገደዋል ይላሉ።
3: አንዴ ገዘነበ በቃ አንዴ ወርፍ ሳይዘነ

0: የከፋ ጉዳት አልደረሰም። ያለም የጤና ድርጅት በዲሞክራቲክ ኮንጎ ምስራቃዊ ግዛት የኢቦላ ተዋሲ ስርጭት መባባሱን አመለከተ። የአፍሪቃ የበሽታዎች መቆጣጠሪያ ማዕከል ሲዲሲ በበኩሉ ኮንጎ ውስጥ ወረርሽኙ በአስቸጋሪ ደረጃ ላይ መድረሱን አስታውቋል። ሲዲሲ እንደሚለው በተዋሲው የሞቱት ሰዎች ቁጥር ከ1700 አልፏል። እስከ ትናንት ድረስም በተዋሲው የተያዙት 3802 ሰዎች መሆናቸው ተመዝግቧል። የአፍሪቃ የበሽታዎች መቆጣጠሪያ ማዕከል ዋና ዳይሬክተር ጄን ካያ እንደተናገሩት ተዋሲው ለመዛመቱ ከተያዙ ሰዎች ጋር ንክኪ ያላቸው ለማግኘት አዳጋች መሆኑ ዋነኛው ምክንያት ነው።
1: Look, I will not be diplomatic on that.
2: አስተውሉ፣ በዚህ ጉዳይ ዲፕሎማሲያዊ መሆን አልችልም። ንክኪ ያላቸውን መከታተሉ እየሰራ አይደለም። ንክኪ ካላቸው ዝርዝር ውጪ የሆኑ ከ60 እስከ 70 በመቶ አዳዲስ የተያዙ ይያሉን ክትትሉ እየሰራ ነው ልንል አንችልም። ንክኪ ያላቸውን ዝርዝር የምናገኝበት መንገድ መፍጠር ይኖርብናል። ምን ማድረግ እንዳለብን ለማወቅ ክስተቶችን ከሚከታተለው ኃላፊ ጋር እወያያለሁ።
0: ድንበር የለሽ የሐኪሞች ቡድን በበኩሉ የኢቦላ ተዋሲ በአሳሳቢ ፍጥነት እየተዛመተ መሆኑን አሳስቧል። ወረርሽኙ ምስራቅ ኮንጎ ግዛት ውስጥ መከሰቱ ይፋ ከተነገረ 2 ወር ተኩል ገደማ ሲደርስ የዓለም የጤና ድርጅት ወረርሽኙን ለመከላከል የተመደበው በጀት በቂ እንዳልሆነ እየገለጸ ነው። በኢራን የሚደገፉት የሁቲ አማጽያን ባንድ ተጨማሪ የሳውዲ አረቢያ ነዳጅ ጫኝ መርከብ ላይ ጥቃት መፈጸማቸውን ዛሬ መግለጻቸው ተዘገበ። ቡድኑ በሮኬቶች የመታው ቀይ ባህር ላይ ሲቀዝፍ የነበረ ኤንሲሲ ዋፋ የተሰኘ የሳውዲ ነዳጅ ጫኝ መርከብን እንደሆነ የጀርመን የዜና አውታር ዲፒኤ ዘግቧል። የቡድኑ ወታደራዊ ቃል አቀባይ ያህያ ሳሬን መርከቧ ኢላማ ውስጥ የገባችው ያምቡ ከተባለች የሳውዲ ነዳጅ ዘይት ማከፋፊያ ወደብ አቅራቢያ ነው ብለዋል።
2: የየመን ሁቲ ታጣቂ ኃይል ከተሳካው ጥቃት በኋላ በፈጣሪ ጸጋ ከባብ ኤል ማንደብ በደቡባዊ ቀይ ባህር በኩል በጠላት ሳውዲ ላይ እገዳውን በማጥበቁ ጠላት ሳውዲ የነዳጅ ማጠራቀሚያዎቹን ወደ ሰሜናዊ ቀይ ባህር ለማዛወር ተንቀሳቅሷል። ስለዚህም የየመን ሁቲ የጦር ኃይሎች ዘመቻቸውን በመቀጠል በሰሜናዊ ቀይ ባህርም የሳውዲን የነዳጅ ማጠራቀሚያዎች ኢላማ ማድረጋቸውን አጠናክረው በመቀጠል ማለፊያቸውን ያግዳሉ። ውጤቱ ምን ያምጣ ምን በገዳ ላይ እገዳ ስልትን ይጠቀማሉ።
0: የተጠቀሰችው የሳውዲ ወደብ በአሁን ወቅት ሆርሙዝ ወሽመጥ ሳይደርስ ነዳጅ ዘይት ለዓለም የውጭ ንግድ ገበያ ማከፋፊያ መሆኗን ነው ዘገባው የጠቀሰው። ስለ ጥቃቱ እስካሁን ከሳውዲ አረቢያ በኩል የተባለ ነገር የለም። የሁቲ ቃል አቀባዩ እንዳሉት ግን ሁቲዎች እስካሁን 8 የሳውዲ አረቢያ ነዳጅ ጫኝ መርከቦች ላይ ጥቃት ፈጽመዋል። በጥቃቱ ምክንያትም 29 የሳውዲ ነዳጅ ጫኝ መርከቦች የጉዞ መስመራቸውን ለመቀየር ተገደዋል። የምታደምጡት የዶች በለ ዲደብሊውን ዜና ነው። ሩሲያ በዩክሬን ዋና ከተማ ኬቭ እና አካባቢው ላይ በሚሳኤልና በሰው አልባ አውሮፕላኖች ባደረሰችው ጥቃት ቢያንስ 17 ሰዎች መገደላቸውን ባለስልጣናት ዛሬ አስታወቁ። ትናንት ሌሊቱን በተፈጸመው ጥቃት ከ40 በላይ ሰዎች መጎዳታቸው ተገልጿል። ዩክሬን የወረደባትን የሚሳኤልና የሰው አልባ አውሮፕላን ጥቃት አንዱንም ማክሸፍ እንዳልቻለች ነው የተዘገበው። እንደ አጃንስ ፍራንስ ፕሬስ ዘገባም ጥቃቱ ከአቅሟ በላይ የሆነባት ኪየቭ አሜሪካ ሰራሽ ዘመናዊ የሚሳኤል ማክሸፊያዎች እንዲሰጧት እንድትማጸን አስገድዷታል። ከቅርብ ጊዜያት ወዲህ ሩሲያ በዩክሬን ዋና ከተማ ላይ ጥቃቷን ማጠናከሯን የተገለጸው ጥቃቱን ለማክሸፍ አደገኛ የሆነው ሩሲያ ባንድ ተኩስ በርካታ ባለስቲክ ሚሳኤል የማዝነብ ስልት መከተሏን እንደሆነ የዜናው ታሩ ጠቅሷል። የሟቾችን ቁጥር ይፋ ባደረጉበት ንግግር የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ አሜሪካ ሰራሹ ሚሳኤል ማክሸፊያ ሀገራቸው ቢኖራት ኖሮ ሰዎቹ ይተርፉ ነበር ማለታቸው ተዘግቧል። የጀርመን ፖሊስ ትናንት ምሽት በላይፕሲሽ ከተማ አውሮፕላን ማረፊያ አካባቢ ፈንጂ የጫነ ሰው አልባ አውሮፕላን

0: ማክሸፉን ዛሬ አስተዋቀ። ባለስልጣናት ድርጊቱ ፖለቲካዊ ምክንያት ሊሆን ይችላል ማለታቸውን ተከትሎ የሽብር ጉዳይ መርማሪዎች ለማጣራት ስራቸውን ጀምረዋል። የደህንነት ጉዳይ የመረጃ ምንጭ ለጀርመን የዜና ወኪል ዲፒኤን እንደገለጹት ፈንጁ የተገኘው ከዩክሬን አንቶኖቭ 124 አውሮፕላን አቅራቢያ ነው። ሰዋል በአውሮፕላኑ በኩለ ሌሊት ገደማ በአውሮፕላን ማረፊያው አቅራቢያ ከታየ በኋላ የመንገደኛ መጓጓዣዎችን ጨምሮ በርካታ አውሮፕላኖች አቅጣጫቸውን መቀየራቸውን የተገለጸው የላይፕሲሽና የሃለ ከተማ አውሮፕላን ማረፊያዎችም መዘጋታቸውን ዘገባው አክሎ ገልጿል። ይህ ዶቼ ቬለ ነው። ከዶቼ ቬለ ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ እንሆ። በጋምቤላ ክልል ኑዌር ብሔረሰብ ዞን በሚገኙ 5 ወረዳዎች የተከሰተው የዝናብ እጥረት የተለያዩ ሰብሎችና አትክልቶችን ለጉዳት መዳረጉን ኗሪዎችና የዞኑ አስተዳደር ለዶቼ ቬለ ተናገሩ። በዲሞክራቲክ ኮንጎ ምስራቃዊ ግዛት የተቀሰቀሰው የኢቦላ ተዋሲ ስርጭት መባባሱ ተገለጸ። የሟቾች ቁጥር ከ1700 በልጧል። በኢራን የሚደገፉት የሁቲ አማጽያን ባንድ ተጨማሪ የሳውዲ አረቢያ ነዳጅ ጫኝ መርከብ ላይ ጥቃት መፈጸማቸው ተዘገበ። ሩሲያ በዩክሬን ዋና ከተማ ኪየቭ እና አካባቢው ላይ በሚሳኤልና በሰው አልባ አውሮፕላኖች ባደረሰችው ጥቃት ቢያንስ 17 ሰዎች ተገደሉ፣ ከ40 በላይም ቆሰሉ። ዩክሬን ከተተኮሱት አንዳቸውንም ማክሸፍ ባለመቻሏ ከአሜሪካ ዘመናዊ የሚሳኤል መከላከያ እንዲሰጣት ተማጽናለች። ዜናው በዚሁ አበቃ።
1: የዓለም ዜና ሸዋዬ ለገሰ ነች ያሰማችን።
2: የዜና መጽሔት
1: ግብጽና ኢትዮጵያ በአባይ ወንዝ ውሃ አጠቃቀም ላይ የገጠሙት ውዝግብ እንደ አዲስ ማገርሸቱ የደቡብ ወሎ ዞን ወጣቶች ለየአካባቢያቸው ህዝብ የሰጡት ነጻ አገልግሎት፣ በጋምቤላ ክልል ያንዣበበው የድርቅ ስጋት፣ የወባ በሽታ በደቡብ ኢትዮጵያ እና የአፍሪካ ሀገራትን ድንበር የማካለል ጥረት ያልናቸውን ርዕሶች የዛሬው የዜና መጽሔት ጥንቅራችን ያስተነትናል። በዚሁ ቅደም ተከተል ይሰማሉ። ኢትዮጵያ በአባይ ወንዝ ላይ ከህዳሴ ግድብ በተጨማሪ ሌሎች ግድቦችን እንድትገነባ ግብጽ እንደማትፈቅድ አስታወቀች። ግብጽ የህዳሴ ግድብ ራሱ የህልውናዬ አደጋ ነው በማለት በተደጋጋሚ ስታስታውቅ ነበረ። ይሁንና የግብጽ የመስኖ ሚኒስትር ትናንት ደግሞ በሰጡት መግለጫ ኢትዮጵያ ሌላ ግድብ በወንዙ ላይ እንድትገነባ ሀገራቸው እንደማትፈቅድ አስታውቀዋል። ስዩም ጌቱ ከአዲስ አበባ ዝርዝር ዘገባ ልኮልናል።
3: የግብፁ የመስኖ ሚኒስትር ሃኒ ሳዊላም ትናንት ማክሰኞ ሐምሌ 28 ቀን 2018 ዓ.ም ካይሮ ውስጥ በሰጡት የፕሬስ ኮንፈረንስ ላይ ኢትዮጵያ ሌላ ግድብ በናይል ወንዝ ላይ እንድትገነባ አንፈቅድም ብለው መናገራቸውን የተርኪ ዜና አውታር አናዶሎ ኤጀንሲ የግብፅ መገናኛ ብዙሃንን ጠቅሶ ዘግቧል። ይህ የግብፅ የመስኖ ሚኒስትሩ ንግግር የተሰማው ኢትዮጵያ በአባይ ወንዝ ላይ 3 ተጨማሪ ግድቦችን ለመስራት አቅዳለች በማለት መገናኛ ብዙሃን ከዘገቡ ከሁለት ሳምንታት ግድም በኋላ መሆኑ ነው። በኢትዮጵያ መንግስት ባለስልጣናት በኩል በዚህ ላይ የተሰጠ ማረጋገጫ አልተሰማም። ዶቼ ቬለ ኢትዮጵያ ይዛለች ስለተባለው እቅድና የግብፁ ባለስልጣን ስለሰጡት አስተያየት ምላሽ ለማግኘት ለኢትዮጵያ ውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው በስልክ ጥሪና በጽሁፍ መልእክት ለመጠየቅ ያደረገው ጥረት ለዛሬ አልተሳካም። አስተያየታቸውን ለዶቼ ቬለ የሰጡ የውሃ አስተዳደር ባለሙያና የታላቁ የኢትዮጵያ ህዳሴ ግድብ ተደራዳሪ ቡድን አባል ሆነው ያገለገሉት ፈቅ አህመድ ነጋሽ ይህ ኢትዮጵያ በአባይ ወንዝ ላይ ሌላ ተጨማሪ ግድብ እንድትገነባ በስምምነት ይቋጭ በሚል ከዚህ በፊት ፍላጎት ብታይም በኢትዮጵያ በኩል ሀሳቡ ይሁንታ አልተሰጠውም ብለዋል።
4: ይፈልጋሉ የመደራደሪያ ሀሳብ ሳይሆን ዝም ብሎ ያነሳሉ። ከዚህ በኋላ ኢትዮጵያ የምትገድበውን ግድብ ከኛ ፍቃድ ሳታገኝ መገደብ አትችልም የሚል ነገር ያንን ስምምነት ውስጥ እንዲገባላቸው ፈልጎ ነበረ። ዋሽንግተን ላይ በነበረው ንግግር ወቅት ተቀባይነት አላገኝም በኢትዮጵያ።
3: ይሄ ማለት ያለውን እውቅና ሰጥተን ግን ለሚመጣው እውቅና አንሰጥም የሚል አይነት አዝማሚያ ነው ያለው።
4: ለዚህኛውማ እውቅና እኮ ሰጥቷል። ዲኦፒ ሲፈርሙ ከየካርቱም ላይ የተፈረመው ስምምነት እሱም ሲፈርሙ እንዲያውቁ እውቅና ሰጥቷል። በፕሬዚደንታቸው አማካኝነት እጅጉ እየተገነባ መሆኑን እነሱ ምንድን ነው በዚህ ዓለም አቀፍ የውሃ ህግ በሚባለው ማለትም 1997 የተባበሩት መንግስታት የደነገገው አንድ ድንጋጌ አለ። እዛ ላይ ድንበር ተሻጋሪ ወንዞች ላይ አገራት ግድብ ሲገድቡ ወይም ሌላ ስራ ሲሰሩ ቀድሞ የማሳወቅ የሚል ድንጋጌ አለ። ይህን ድንጋጌ ኢትዮጵያ አልተቀበለችው። እነሱ ያንን ይፈልጋሉ። ኢትዮጵያ ይህንን ተቀብለው ከእነሱ ፍቃድ እንዲጠይቅ ይፈልጋሉ። ይህን ግን ኢትዮጵያ እንደመርህም እንደ ህግም ያልተቀበለችው ጉዳይ ነው።
3: ሀሳቡ በኢትዮጵያ በኩል ወዲያው ተቀባይነት ሳያገኝ እንደቀረም የገለጹት ባለሙያው
4: ሙሉ አቋም ነው ያለት ኢትዮጵያ ብንኒ በወንዞቿ ላይ ግድብ የመገደብ በፈለገችው ጊዜ ሉዓላዊ መብቷ ነው። መንግስት ግድብ የመገንባት ውሃውን የመጠቀም ፍላጎት አለው።
3: የካይሮ ባለስልጣናት በታላቁ የኢትዮጵያ ህዳሴ ግድብ አስተዳደር ላይም የተቋጨ የህግ መርህን ይፈልጋሉ። የኢትዮጵያ ውሃና ኤነርጂ ሚኒስትር ኢንጂነር ሀብታሙ ኢተፋ ባለፈው ሳምንት ረቡዕ ለሀገር ውስጥ መገናኛ ብዙሀን በሰጡት ማብራሪያ ግብጽ በተደጋጋሚ በታላቁ የኢትዮጵያ ህዳሴ ግድብ ላይ የምታቀርበውን ክስ መሰረተ ቢስ ውንጀላ ሲሉ ነው ያጣጣሉት። ሚኒስትሩ ካይሮ ከውንጀላ ይልቅ የስምምነት ማዕቀፍ ላይ ወደሚያደርሰው ወደ ቀድሞው የድርድር ሂደት ብትመለስ ይበልጥ ተጠቃሚ ትሆናለች ሲሉም ተደምጠዋል። የውሃ አስተዳደር ባለሙያው ፈቃመር ነጋሽ እንደሚሉት
5: ኢትዮጵያ ውስጥ አሁን ገና ዝናብ አሁን እየጣለ ያለው ውሃ እዛ ለመድረስ ግድቡ ጋር ለመድረስ ጊዜ ይፈጅበታል። ከዛም ተነኮ እነሱ ጋር ለመድረስ ጊዜ መፍጀቱ አይቀርም። እጥረትም ካለ ደግሞ ዓለም አቀፍ ደረጃ በዚህ አመት እኮ ኤልኒኖ ነው።
3: ከግድቡ ውሃ መሞላት ጋር ተያይዞ የውሃውን አለቃቀቅ ሁኔታ ላይም አስተያየታቸውን ያከሉት ባለሙያው
5: በተለይ በኢትዮጵያና በሱዳን መካከል ስምምነት አለ። በቀን ከፍተኛና ዝቅተኛ መለቀቅ ያለበት የውሃ መጠን ያ የውሃ መጠን እየተለቀቀ ያለው ከዛ የተለየ ምንም ነገር የለም። ይሄ ዓለም አቀፍ ግልም ሀገራቶች ተስማምተው የሚሰሩት አሰራር ነው። በ24 ሰዓት ውስጥ ውሃው መለቀቅ ያለበትም ስምምነት አላቸው። ሁለቱ ሀገራት እየተነጋገሩ በየጊዜው ባለሙያዎች እየተገናኙ ገመገሙታል። ለግብጽ ግን ምንም ትርጉም የለውም። በአስዋን ግድብ ውስጥ ከበቂ በላይ ውሃ አላቸው። ለእነሱ ትርጉም የሚሰጠው በአመት እዛ የሚደርሰው ውሃ ነው እንጂ ሰኔ ላይ ተለቀቀ፣ ሐምሌ ላይ ተለቀቀ ብዙም ትርጉም የለውም። እዛ ሄዱ እንዲያውም ለትነት ከሚጋለጥ ውሃው እዚህ ቆይቶ ቢሄድ እንዳቸው ነው ይሻል።
3: ለዶቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
1: በደቡብ ወሎ ዞን በክረምት የበጎ ፍቃድ የተሰማሩ ወጣቶች የአቅመ ደካሞችን ቤቶች መጠገንን ጨምሮ ለአካባቢው ሕዝብ 1.4 ቢሊዮን ብር የሚገመት አገልግሎት መስጠታቸው ተነገረ። በዘንድሮው ክረምት ከ1 ሚሊዮን የሚበልጡ ወጣቶች የበጎ ፍቃድ አገልግሎት ሰጥተዋል። የኢትዮጵያ መንግሥት በአካባቢው አስተማማኝ ሰላም ለማስፈንና የወጣቶችን ተሳትፎ ለማጠናከር ትኩረት ሰጥቶ እንዲበረታ ወጣቶቹ ጠይቀዋል። ኢሳያስ ገላው ከደሴ ዝርዝር ዘገባ ልኮልናል።
6: ወጣት አቡበከር አደም የደጋን ከተማ ነዋሪ ነው። በክረምት የወጣቶች በጎ ፍቃድ አገልግሎት አማካኝነት ከዚህ ቀደም ትኩረት ያልሰጠናቸውን የማህበረሰብ ክፍሎች መመልከት ችለናል ይላል።
7: የክረምት በጎ ፈቃድ ይህም ፖለቲካው ምናምን ቶ ከእምነታችንም አንጻር ለተቸገሩ ሰዎች መድረስ ነው። እኔ በሞራሌም በመሬት በዚህ በምድራዊ ህይወቴም በጣም የተሻለ ነገር ነው ያገኘሁት። አንዳንድ የማህበረሰብ ክፍሎች በተለይ አቅመ ደካማ ቤት ግንባታ ላይ በፍጹም ዙረን የማናያቸውን ሰዎች ነው አሁን በዚህ ሰበብ ባለቤት ያደረግ ናቸው።
6: በተደጋጋሚ ግጭት የሚስተዋልበት የአምባሰል ወረዳም ካሉት 23 ቀበሌዎች በአንዱ ውጫሌ ከተማ ላይ የክረምት በጎ ፍቃድ አገልግሎት በተለያዩ ዘርፎች በወጣቶች እየተሰጠ መሆኑን የፕሮግራሙ አስተባባሪ የሆኑት አቶ አያሌው መር ይገልጻሉ።
8: ያው አምባሰል ያለበት ሁኔታ ይታወቃል። የተሻለ ስራ እየሰራን ነው ባለውት ነጻ ቀበሌዎች ማለት ነው። አስተማማኝ ነጻ ቀበሌ አንድ ቀበሌ ብቻ ነው፣ ያም ውጫሌ ከተማ ነው። እሱ አካባቢና በዙሪያዋ ቤት ጥገናዎችን አድርገናል። ወደ 12 ደርሰናል እስካሁን። ምናልባት ሰላሙ በዚሁ ከቀጠለልን ምግብ ማጋራትም አቅደናል። አሁን አምባሰል ያለበት ሁኔታ ይሰራል ተብሎ የሚታሰብበት አይደለም።
6: በክረምት በጎ ፍቃድ አገልግሎት የሚሳተፉ ወጣቶች ከሚተገብሯቸው 17 ፓኬጆች አንዱ ሰላም ነውና መንግስት ወጣቶችን በተመለከተ ስለ ሰላም ሰፊ ስራ መስራት ይገባዋል ሲሉ ነው ወጣቶቹ የሚናገሩትን።
7: የማወራህን ነገር ሁሉ ሲሰራ ነው ሰላም ብንሆን ነው። ግን ደግሞ መንግስትም በዛኛውም በታጠቀውም በኩል ያሉትም ቢሆን ወጣት ላይ እየተሰራ ስራ አይመስለኝም። ወጣትና መስኖ አንድ ነው ወንድሜ። በደንብ ከነገርከው በደንብ ካስተማርከው ይሰማሃል። የሆነ ሰው ደግሞ እዛ ደግሞ የሚያጣምም ሰው ደግሞ ኑሮ ደግሞ ይህ ነገር ሲለው ደግሞ ክብሽልበትና የሚገለበጥ ሀይል ነው ወጣት ታውቀዋለህ። ስለዚህ ወጣት ላይ መንግስት ቀረብ ብሎ ቢሰራ ውጤታማ ይሆናል ብዬ አስባለሁ።
6: ሌላው ስሙ እንዳይጠቀስ የፈለገ የውጫሌ ከተማ ወጣት በውጫሌ ከተማም የበጎ ፍቃድ አገልግሎቱን በስፋት የመስራት ፍላጎት ወጣቶች ቢኖራቸውም በወረዳው ያለው የሰላም ሁኔታ አስቸጋሪ መሆኑ ነው የሚገለጸው።
9: ወጣት ማዕከል አለ እንደ ውጫሌ። እሱ አካባቢ ላይ ማህበራዊ ትስስርን መሰረት ያደረገ ብዙ ስራዎች በትምህርት ቤትም እንደዚሁ በጣም ብዙ ወጣቶች እየሰለጠኑ ያሉበት ሁኔታ አለ። ከዛ ባለፈ ግን በሰላም ዙሪያ በምን በጣም ከባድ ስለሆነ ምንም ያነሳነውም አስቻይ ሁኔታ አይደለም። ምንም ያው በ300 በ400 ሜትር ርቀት ነው ያለው ነገሩ ማለት ነው። የአንድ ወንዝ ተሻግራ የምታገኘው ሌላ አካል ነው።
6: የክረምት በጎ ፍቃድ አገልግሎት በስፋት የሚሰራበት የሐይቅ ከተማም ከተለያዩ አካባቢዎች የተፈናቀሉ የሀገር ውስጥ ተፈናቃዮችን የሚደግፉ ወጣቶች በክረምቱ በሰላም ላይ እየሰሩ መሆናቸውን ወጣት ሱሌማን ጌታቸው ይናገራል።
10: አሁን ለምሳሌ እነዚህ ተፈናቃዮች ሂደን ስናወያያቸው እጅግ በጣም የተሻለ ከእኛም ከማንኛውም ማህበረሰብ የተሻለ ህይወት ያላቸው ቤት ያላቸው ንብረት ያላቸው ያ ነገር እየተቃጠለባቸው እንደዛ እየሆኑ ስለሆነ የሚመጡትና እዚህ ላይ ለዚህ የመጀመሪያ ስራችን ሰላም ላይ ነው። ሰላም ከሌለ እኛ መስራት አንችል።
6: በደቡብ ወሎ ዞን 1 ሚሊዮን የክረምት በጎ ፈቃድ አገልግሎት ተሳታፊ ወጣቶች 1.4 ቢሊዮን ብር ግምት ያላቸው ስራዎችን በነጻ ሰርተዋል የሚሉት የዞኑ የክረምት በጎ ፈቃድ አገልግሎት አስተባባሪ የሆኑት አቶ ምስጋናው ደምሴ ናቸው።
11: 1 ሚሊዮን በላይ ወጣቶችን ሞቢላይዝ ማድረግ ችለናል። 515 ቤቶች አቅመ ደካሞችን ቤት ገንብተናል። በ659 የሚሆኑ ደግሞ ቤት ጥገና ስራዎች ተሰርተዋል። በጥቅሉ ወደ 2045 የሚደርሱ ደግሞ ደም ልገሳዎች ተደርገዋል። ከ10500 በላይ የሚደርሱ ደግሞ የተማሪዎችን የማጠናከሪያ ትምህርት ተማሪዎችን አጠናከሪያ ትምህርት መስጠትና ችለናል። በብር ኦልሞስት እንግዲህ ወደ 1.4 ቢሊዮን አካባቢ ደርሰናል። አሁን
6: እስከ ክረምቱ መጠናቀቂያ በሚዘልቀው የክረምት በጎ ፈቃድ አገልግሎት የአቅመ ደካሞችን ቤት መገንባት፣ ደም መለገስን ጨምሮ 17 አይነት ተግባራት እንደሚከወኑም ተነግሯል። ለዶይቼ ቬለ ዘገባ ኢሳያስ ገላው።
1: በጋምቤላ ክልል ኒውየር ብሔረሰብ ዞን በሚገኙ 5 ወረዳዎች በዘንድሮ ክረምት በቂ ዝናብ ባለመጣሉ ሰብል መሳቱን የዞኑ ነዋሪዎችና ባለሥልጣናት አስታወቁ። ነዋሪዎቹና የዞኑ አስተዳደር እንደሚሉት በዝናብ እጥረት ምክንያት ሰብል፣ አትክልትና ደኖች እየጠወለጉ ሌሎቹ ደግሞ እየደረቁም ነው። የኑዌር ዞን ዝቅተኛ የመልክዓ ምድር አቀማመጥ ያለው በመሆኑ በደጋማ አካባቢዎች የሚጥለው ዝናብ ለወትሮው በዚህ ሰዓት በጎርፍ ያጥለቀልቀው ነበረ። ንጋሳ ደሳለኝ ከአሶሳ ዝርዝር ዘገባ አለው።
12: በጋምቤላ ክልል ኑዌር ብሔረሰብ ዞን የዝናብ እጥረት በተከሰተባቸውና በምርት ላይ ጉዳት ካደረሰበት አንዱ ዋንቷ የተባለ ወረዳ ውስጥ ከዚህ ቀደም የተዘራ በቆሎን ጨምሮ ሌሎች ምርቶች መድረቃቸውን አንድ ቱት የተባሉ የአካባቢ ነዋሪ አመልክተዋል። ከሰኔ ወር ወዲህ ዝናብ በወረዳው ለጥቂት ቀናት ብቻ መዝነቡን የተናገሩት ነዋሪው ከምርት በተጨማሪም በሳርና ሌሎች አትክልቶች ላይም ተጽዕኖ እያሳደረ እንደሚገኝ ተናግረዋል። ሳር ባለመኖሩ ከብቶች ለሳር ፍለጋ ራቅ ወዳሉ አካባቢዎች እየሄዱ እንደሚገኙም ጠቁመዋል።
13: አንዴ ከዘነበ በቃ አንድ ወር ሳይዘነብ ይቀራል። በቆሎ እንትን ለመዝራት ሞክሯል። እንዳለ በቃ ያደጋ ምንም የለም። ሳር ራሱ ደርቋል። ራሱ የሚበሉ የለም። በዚህን ጊዜ ከብቶች ከመንደር ወደ ምኖርበት ቦታ የሚመጣ ጊዜው ከብቶች ይዛው መንደር ላይ ናቸው። ወደ ቤት አልመጡ። በዚህ ምክንያት እስካሁን ደረቅ ነው። በዛ ጊዜ በዛው በሳር ምክንያት ወደዛ ወደ ባሮ ዳር ስለሚወስዱ ክረምት ዋው ስለሚሞላ ይመጣሉ። እስካሁን እዛው ባሮ ዳር ናቸው። ዋ አካባቢ ምንም ሳር ስለሌለ ዋ ስለሌለ በቃ ልጆች የሚበሉ ነገር ስለሌለ እዛ ባሮ ናቸው እስካሁን በዚህ ምክንያት።
12: በዞኑ ላሬ የተባለ ወረዳም በዘንድሮ ክረምት የዝናብ መጠን አነስተኛ መሆኑንና በወር ለ2 እና 3 ለሚሆኑ ቀናት ብቻ የሚዘንብበት ወቅት እንዳለ ሌላው ነዋሪ ተናግረዋል። በዚህ ወረዳ የአካባቢው ማህበረሰብ በብዛት በሚያመርተው በቆሎ ምርት ላይ ጉዳት ማድረሱንም አመልክተዋል። በላሬ ወረዳም በተመሳሳይ ከምርት በተጨማሪ ሳርና ሌሎች አትክልቶች ማድረቁን ነዋሪው አብራርተዋል።
14: አንዳንድ ጊዜው ይዘንባል፣ ግን በቂ አይደለም፣ ትንሽ ነው። እስካሁን ሰዓት የለም ማለት ነው። በቆሎ እኮ በጣም ጉዳት ያገኘበት ምንድነው? ለዝናብ እጥረት ነው።
12: በተከሰተው የዝናብ እጥረትም በምርት ላይ ጉዳት ማድረሱን የዞኑ ዋና አስተዳዳሪ የሆኑት አቶ ጃክ ዩሱፍ አመልክተዋል። በዞኑ በየዓመቱ ሚያዝያ መጨረሻ አንስቶ አካባቢው መካከለኛ ያሉት ዝናብ ያገኝ እንደነበር የተናገሩት የዞኑ ዋና አስተዳዳሪ አቶ ጃክ የዘንድሮ ክረምት ደግሞ ከመደበኛ ወቅት ዘግይቶ በሰኔ ወር እንደጀመረ ገልጸዋል። አካባቢው ዝቅተኛ የመሬት አቀማመጥ ያለው ስፍራ በመሆኑ ከዚህ በተቃራኒ ደግሞ ከዓመት በፊት ከደጋማ ቦታዎች ከፍተኛ መጠን ያለው ዝናብ ሲዘንብ የጎርፍና ወንዝ ሙላት ተጋላጭ ሆኖም እንደነበር ብራክለዋል።
15: ብዙ ወረዳዎች ነው ድርቅ የገጠማቸው። ኦልሞስት አሁን የተዘራ ምርቶች አሉ፣ ግን እነዚህ ምርት ሲዘራ እንኳን በቂ ዝናብ ስለሌለ ብዙም ውጤት ይኖራል ብሎ አይጠበቅም። በአሁኑ ሰዓት አካባቢው ደግሞ እንደ ጂኦግራፊካል አቀማመጡ ወርዞ እንዳለ ከፍተኛ ኤሌቬሽን ላይ ነው የምትገኘው። ዝናብ ሲበዛ ደግሞ ጎርፍ ነው የሚሆነው አካባቢ። አሁን የተዘራ ምርትም ራሱ ወቅቱ የከፍተኛ ዝናብ ወቅት ስለሆነ ጎርፉ በሁለት ምክንያቶች ነው። አንደኛው ከፍተኛ ዝናብ ሲበዛ ለጎርፍ መሰረት ይሆናል። ሌላም ደግሞ ባሮ ወንዝ ከሞላ ሞልቶ በሚወጣበት ጊዜ ለአካባቢው ጎርፍ ይሆናል። እነዚህ ሁለት ችግሮች በአንድ የመከሰት እድል አለ። ግን ከሰብል እና ከከብቶች ጉዳት አንጻር በምናይበት ጊዜ ከብቶች ላይ ያሳደረው ችግር ትንሽ ነው። ከሰብል አንጻር ሲነጻጸር
12: በአካባቢው በክረምት ወራት የዝናብ እጥረት በዚህ ልክ በአምስት ወረዳዎች ላይ ሲከሰት ይህ የመጀመሪያ መሆኑም ተገልጿል። በጋምቤላ ክልል የባሮና ጊሎ ወንዞች ሙላት በየዓመቱ በወንዝ ዳርቻ የሚኖሩ ሰዎችን በክረምት ወራት ሲያጠቃ የነበረ ሲሆን ለእነዚህ ወንዞች ሙላት ከፍተኛ ድርሻ አለው የተባለው ከደጋማ አካባቢዎች የሚጥለው ከፍተኛ የዝናብ መጠን እንደሆነ ከዚህ ቀደም በኢትዮጵያ ሜትሮሎጂ ኢንስቲትዩት የጋምቤላ ክልል ቅርንጫፍ ጽህፈት ቤት አመልክተዋል። ለዲደብሊው ዘገባ ነገሰ ደሳለኝ ከአሶሳ።
1: በደቡብ ኢትዮጵያ ህዝቦች ክልል እየጨመረ የመጣው የወባ በሽታ ስርጭት ሰዎችን ለከፍተኛ ጉዳት እየዳረገ እንደሚገኝ ነዋሪዎች አስታወቁ። ባለፉት 3 ወራት ውስጥ ብቻ የበሽታው ጫና 14 ከመቶ መድረሱን ያረጋገጠው የክልሉ ጤና ቢሮ በበኩሉ በሽታውን ለመከላከልና ህሙማንን ለማከም እየጣረ መሆኑን ገልጿል። ሽዋንግዛው ወጋየሁ ከሐዋሳ ተከታዩን ዘገባ ልኮልናል።
16: አቶ ገልገሉ ገለቦ በደቡብ ኢትዮጵያ ህዝቦች ክልል ኮንሶ ዞን የካራ ዙሪያ ወረዳ ነዋሪ ናቸው። ከቅርብ ጊዜ ወዲህ የወባ በሽታ እየሰፋ መምጣቱን ለዶቼቬሌ ተናገሩት አቶ ገልገሉ በዚህም ህብረተሰቡ በበሽታው እየተጎዳ እንደሚገኝ ጠቅሰዋል።
17: ወባው በጣም እያጠቃ ነው ህዝቡን፣ ያው ወረዲ እያጠቃ ነው። አብዛኛው ህክምናም የለም፣ ያጎበሬ ምናምን አልተከፋፈለ፣ ርጭትም የለም። ይሄ ነው እንግዲህ ህዝቡ በጣም እየተጎዳ ነው። በተለይ ይሄ ዝናቡ ቆሞ ወደ ታች ያው የቋሩ ውሃዎች አሉ፣ እነዚህ ናቸው።
16: የወባ በሽታ ከኮንሶ በተጨማሪ በሌሎች 11 የአስተዳደር መዋቅሮች በተመሳሳይ ሁኔታ መከሰቱን የአካባቢው ነዋሪዎች ገልጸዋል። በጋሞ ዞን በአርባ ምንጭ ዙሪያ ወረዳ የሚገኙ ሁለት ነዋሪዎች ራሳቸውና የቤተሰብ አባሎቻቸው በወባ በሽታ መታመማቸውን ተናግረዋል።
17: ልጅም ታሞብኝ ነበር። ባለቤቴም ታማ ነበር። ከ15 ቀን በፊት ታሞ ነበር። በተለይ ልጁ ሁለት ጊዜ ተመላልሶበት እንትም አንዴ በመርፌ አንዴ ኳርተን እየወሰደ ምን እያለ ብቻ ይመላለስ አይደል?
18: አለ እኔ አንዷ ነኝ። ከበየ 15 ቀኑ ያመኝ ነበር። ማለት ስሎ ቢንቢን ስላለ ሲኒማ ስላለ ሮየ ምታምማለን። አሁን ስልስሎ አምኛል። የምግብ ሰዓት በተረፈደ ወይም በተሰማኝ ሰዓት ቤድካም ውስጥ እሽ ትኖራለች ብሎ ስላሉ ለዚህ ክፍተት በአገኝታት ምሳሌ የማንገልበት ድርጅ ማለት ትኩሳት
16: በደቡብ ኢትዮጵያ ህዝቦች ክልል በ2018 ዓ.ም የወባ በሽታ ህመም ምልክት አሳይተው ከተመረመሩት 2.9 ሚሊዮን ሰዎች መካከል 1.06 ሚሊዮን ሰዎች የወባ በሽታ እንደተገኘባቸው ከክልሉ ጤና ቢሮ የተገኘው መረጃ ያመለክታል። ባለፈው ሳምንት በተካሄደው የክልሉ ምክር ቤት 5ኛ ዓመት የስራ ዘመን 7ኛ መደበኛ ጉባኤ ላይም ይኸው የወባ በሽታ ስርጭት አሳሳቢነት በምክር ቤት አባላት ጥያቄ ተነስቶበታል። ለጥያቄዎቹ ምላሽ የሰጡት የክልሉ ጤና ቢሮ ኃላፊ አቶ እንዳሻው ሽብሩ በበሽታው ህይወታቸው ያለፉ ሰዎች ስለመኖር አለመኖራቸው የጠቀሱት ነገር ባይኖርም የበሽታው መጠን መጨመሩን ግን በአሃዝ በማስደገፍ አረጋግጠዋል።
19: በዚህ 3 ወር ውስጥ የወባ ጫና በ14% ጨምሮ የአመቱን ስናይ በአንድ በ2% ብቻ ነው የጨመረው። ስለዚህ በዚህ 3 ወር ውስጥ በጣም ከፍ ያለ ጫና ፈጥሯል። ከወላይታ ጌዲዮ ኮንሶና ባስኬቶ በስተቀር ወባ በዚህ ዓመት ሁሉም መዋቅር ላይ ጨምሯል።
16: የቢሮ ኃላፊ በሽታውን ለመከላከል ካጎበር እደላና ከጸረ ወባ ትንኝ ኬሚካል ርጭት ጎን ለጎን በበሽታው ለተያዙት የፈውስ ሕክምና እየተሰጠ እንደሚገኝ ጠቁመዋል። ዶቼ ቬለ ያነጋገራቸው የአርባ ምንጭ ዙሪያ ወረዳ ነዋሪዎች ግን የፈውስ ሕክምናና መድኃኒት አቅርቦቱ ችግር ያለበት ነው ይላሉ።
17: የነበረው ሁኔታ ወባው ቢኖርም የሆነ መድኃኒቱ ከወሰድክ በኋላ ለረዥም ጊዜ ከትታመም ትቆያለ። የሆነ ክፍተት እስከሚያገኝ ይሄ ግን ቶሎ ሪላፕስ ያደርጋል። መድኃኒት ልክ እንደጨረሰ ሌላ መድኃኒት እንደገና አንድ ሳምንት ወይም ምናምን ትንሽ ጋፉ ብዙ አይደለም። ሪላፕስ የማድረግ ሁኔታ ያ ነው የከፋው።
18: አንዳንዴ ከውጭ ነው እንደዛ ሆቴል መጠቢያ ላይ እጥረት ይኖራል። በጣም በዚህ ራሱ በአሁን ላይ በጣም ብዙ እየታመመ እጥረት ነበር። ከውጭ የሚገዛበት ከፋርማሲ የሚገዛበት አጋጣሚ ነበር።
1: ሆስፒታሎች የለም
16: አብዛኞቹ የደቡብ ኢትዮጵያ ህዝቦች ክልል ለወባ በሽታ ተጋላጭ በሆነ መልክዓ ምድር አካባቢ ውስጥ እንደሚገኙ ይታወቃል። አሁን ላይ 26 ከፍተኛ የወባ ጫና ያለባቸው ወረዳዎች መኖራቸውን ከክልሉ ጤና ቢሮ የተገኘው መረጃ ያመለክታል። ለዶቼ ቬለ ሸዋንግዛ ወጋየው ከሐዋሳ።
1: በጀርመን መንግስት የሚደገፈው የአፍሪካ ህብረት የድንበር ማካለል መርሃ ግብር ከ10 ሺህ ኪሎ ሜትር በላይ ርዝመት ያላቸው ድንበሮች እንዲካለሉ አስተዋጽኦ ማድረጉ ተነገረ። በአፍሪካ ህብረት የጀርመን ምክትል ቋሚ ታዛቢ ዴቪድ ጉዲሽ በተለይ ለዶቼ ቬለ እንደተናገሩት አውሮፓዊቷ ሀገር ባለፉት 3 ዓመታት ውስጥ ብቻ ለዚህ ተግባር የሚውል 15 ሚሊዮን ዩሮ ለግሳለች። ዝርዝሩን የአዲስ አበባ ወኪላችን እስክንድር ፍሬው አዘጋጅቶታል።
20: ዛምቢያና ዚምባብዌን በሚያዋስነው የካሪባ ሐይቅ ላይ የተሰራው ሁለቱን አገራት የሚለይ ድንበር የማካለልና የሚታይ ምልክት እንዲኖር የማድረግ ሥራ የመጀመሪያ ምዕራፍ መጠናቀቁ የተገለጸው በቅርቡ ነው። ሁለቱን አገራት የሚለየው ዓለም አቀፉ የድንበር መስመር በወረቀት ላይ የተሰመረው እንደ ጎርጎሮሳውያኑ የዘመን አቆጣጠር በ1963 ቢሆንም በውሃው ላይ ግን ምንም የሚታይ ምልክት ሳይኖር ከ6 አስርት ዓመታት በላይ ቆይቷል። እናም የአፍሪካ ህብረት የድንበር ፕሮግራም ከጀርመን መንግስት ጋር በመተባበር ባደረጉት ድጋፍ በሐይቁ ላይ ያለውን የዛምቢያና የዚምባብዌ ድንበር የመለየትና ምልክት የማድረግ ሥራ በሰኔ ወር መጨረሻ ተጀመረ። ባለፈው ወር መጨረሻ ደግሞ የመጀመሪያው ምዕራፍ መጠናቀቁ ይፋ ተደረገ። በአፍሪካ ህብረት የጀርመን ምክትል ቋሚ ታዛቢ ዴቪድ ጉዲሽ ለዶቼ ቬለ እንደገለጹት የተሰራው ሥራ ትልቅ ትርጉም ያለው ነው። በካሪባ ሐይቅ ላይ የመጀመሪያው ምዕራፍ ድንበር የማካለል ሥራ በስኬት በመጠናቀቁ ዛምቢያና ዚምባብዌን እንኳን ደስ አላችሁ ብለናል። እኛ እንደምናውቀው በአፍሪካ ውስጥ በውሃ ላይ ባለ ዓለም አቀፍ ድንበር ላይ እንደዚህ አይነቱ ነገር በስኬት ሲሰራ የመጀመሪያው ነው። ሁለቱም ሀገራት ከዚህ እንደሚጠቀሙ እናምናለን። እስከ 280 ኪሎ ሜትር የሚደርሰውና ዛምቢያና ዚምባብዌ የሚጋሩት የካሪባ ሐይቅ ድንበር በትክክል አለመካለሉና የሚታይ ምልክት አለመኖሩ በሁለቱ ሀገራት ማህበረሰቦች መካከል የውጥረት ምንጭ ሆኖ ቆይቷል። የበርካታ የአፍሪካ ሀገራት የየብስ ድንበሮችም ግን በትክክል የተካለሉ አይደሉም። መረጃዎች እንደሚያመለክቱት በአሁኑ ጊዜ በሀገሪቱ ውስጥ ካሉትና ሀገራትን ከሚያዋስኑት የየብስ ድንበሮች በግልጽ የተካለሉት ወደ 1/3 የሚሆኑት ብቻ ናቸው። እነዚህ በግልጽ ያልተካለሉ ድንበሮች ደግሞ የግጭትና የጦርነት መንስኤ ሆነው ቆይተዋል። የአፍሪካ ህብረት የድንበር ፕሮግራም በ2007 ዓ.ም የተቋቋመውም ሀገራት ድንበሮቻቸውን እንዲያካልሉ ለማገዝ ነው። ጀርመናዊው ዲፕሎማት እንደሚሉት ድንበሮችን በግልጽ ማካለል ግጭቶችን ያስቀራል። በግልጽ የተሰመሩ ድንበሮች ግጭትን ለመከላከል ጠቃሚ ግብዓት እንደሆኑ በአውሮፓ ካለን ልምድ በመነሳት እናውቃለን። ምክንያቱም የድንበሩ ዝግቦች ደግሞ በተቃራኒው በሀገራት መካከል ግጭትን የሚያስነሱ ዋነኛ ምክንያት ሊሆኑ ይችላሉ። በደንብ የተሰመሩ ድንበሮች በመጀመሪያ ደረጃ ለሰላምና ጸጥታ ጠቃሚ ናቸው። ነገር ግን በአካባቢው ለሚኖር የኢኮኖሚ ውህደት መነሻ ሊሆኑም ይችላሉ። ጀርመን ለአፍሪካ ህብረት የድንበር ፕሮግራም ድጋፍ ስታደርግ የቆየችው ለበርካታ ዓመታት መሆኑን ምክትል ቋሚ ታዛቢው ጠቁመዋል። በዚህ ድጋፍ የተነሳም በርካታ ድንበሮች መካለላቸውን አመልክተዋል። በእርግጥ ከአፍሪካ ህብረት የድንበር ፕሮግራም ጋር ያለን ትብብር ለረጅም ዓመታት የቆየና ከፍተኛ ነው። ለምሳሌም ባለፉት 3 ዓመታት ብቻ የሰጠነውን 15 ሚሊዮን ዩሮ የገንዘብ ድጋፍ ያካትታል። በጀርመንኛ ምህጻረ ቃል GIZ ተብሎ በሚጠራው የጀርመን ዓለም አቀፍ ትብብር ኮርፖሬሽን ባሉ አጋሮቻችን የሚተገበረው የድንበር ፕሮግራም ከ2008 ጀምሮ በአፍሪካ አህጉር የሚገኙ ከ10 ሺህ ኪሎ ሜትር በላይ ድንበሮች እንዲካለሉ አስተዋጽኦ አድርጓል።
21: contributed to the demarcation of more than 10,000 kilometers of borders on the African continent.
20: ጀርመን ለአፍሪካ ህብረት የድንበር ፕሮግራም የምታደርገው ድጋፍ በሰላምና ጸጥታ ዘርፍ ያላት ትብብር አካል መሆኑንም ዴቪድ ጉዲሽ ተናግረዋል። ትብብሩ ከድንበር ፕሮግራሙ በተጨማሪ ለህብረቱ ኮሚሽን የሚደረገውን የአቅም ግንባታ ስራ እንደዚሁም በሳይበር ደህንነትና በጦር መሳሪያ ቁጥጥር ላይ የሚሰሩ ስራዎችን እንደሚያካትትም ገልጸዋል። ለአፍሪካ ህብረት የገንዘብና የቴክኒክ ድጋፍ ከሚያደርጉት ሀገራት ሁሉ ከፍተኛውን ድጋፍ የምታደርገው ጀርመን ናት። ለዲደብሊው እስክንድር ፍሬው ከአዲስ አበባ።
1: ዜና መጽሔቱ የዛሬው አበቃ። በቀጥታ ወደ ሳምንታዊ ዝግጅቶቻችን ነው የምናልፈው። ቀዳሚው ከኢኮኖሚው ዓለም ነው። የኢትዮጵያ ብር ባለፈው አንድ ዓመት ብቻ በብሔራዊ ባንክ አመላካች ዕለታዊ የምንዛሪ ተመን መሠረት ከዶላር አኳያ ያለው የምንዛሪ ተመን 15 በመቶ ተዳክሟል። በሐምሌ 2016 ተግባራዊ የተደረገው የውጭ ምንዛሬ ግብይት ስርዓት ለውጥ ወርቅና ቡናን የመሳሰሉ ሸቀጦችን የውጭ ንግድ እንዲበረታታ ቢተማመንም ሸማቾች ላይ ኃይል የጎዳ ጉዳይ ሆኗል። ከዚያ ባሻገር በመደበኛና ትይዩ የውጭ ምንዛሬ ገበያዎች መካከል ያለው የተመን ልዩነት አሁንም የሚጠበቀውን ያክል አልጠበበም። ሸቴ በቀለ ያጠናቀረው የዛሬው የኢኮኖሚው ዓለም ዝግጅታችን በዚህ ጉዳይ ላይ ያጠነጥናል።
0: ኢኮኖሚው ዓለም
2: የጠቅላይ ሚኒስትር አብይ አህመድ መንግስት ከዓለም አቀፉ የገንዘብ ድርጅት 3.4 ቢሊዮን ዶላር በሚበደርበት የተራዘመ የብድር አቅርቦት መርሃ ግብር እንደ ቅድመ ሁኔታ የቀረበለትን የውጭ ምንዛሪ ስርዓት ለውጥ ተግባራዊ ካደረገ ባለፈው ሐምሌ መጨረሻ 2 ዓመት ደፈነ። የውጭ ምንዛሪ ግብይት ስርዓቱ ተግባራዊ ከመደረጉ በፊት በ58 ብር ከ64 ሳንቲም ይመነዘር የነበረው ዶላር ሐምሌ 22 ቀን 2016 በ30 በመቶ ገደማ ጨምሮ ወደ 76 ብር ከ23 ሳንቲም አሻቅቧል። ከዚያ ወዲህ ባሉት 2 ዓመታት ብር ዶላርን ከመሳሰሉ መገበያ ገንዘቦች አኳያ ያለው የምንዛሪ ተመን 114% ተዳክሟል። የብሔራዊ ባንክ አመልካች ዕለታዊ የምንዛሪ ተመን ዛሬ 160 ብር ገደማ ደርሷል። ይህ ተመን ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ15 በመቶ ከፍ ያለ ነው። የፋይናንስ ባለሙያው ዶክተር አብዱል መናን መሐመድ ብር እንዲያውም መዳከም ያለበትን ያህል አልተዳከመም የሚላታ ያላቸው
22: በከፍተኛ ሁኔታ የኢትዮጵያ መንግስት የውጭ ምንዛሪ ጫረታ እያቀረበ ለማረጋጋት ይሞክራል። እንደዛም የሆነ ግን ደግሞ ቀስ እያለ መውደቁን ቀጥሏል። ለምሳሌ ከአንድ ዓመት ከሁለት ዓመት በኋላ የውጭ ምንዛሪ ጫረታውን ሲያቆምና እውነተኛ የውጭ ምንዛሪ ገበያ አቅርቦትና በፍላጎት ላይ የተመሰረተ ሲመጣ ምናልባትም ከዚህ የበለጠ ሊደክም ይችላል እና በብዙ ጣልቃ ገብነትን ነው ይሄ የሆነው።
2: ብር ከውጭ ምንዛሪ ግብይት ስርዓት ለውጥ በኋላ ከፍተኛ ጫና ውስጥ እንደነበር የሚስማሙ አንድ በአህጉራዊ የፋይናንስ ተቋም ውስጥ የሚሰሩ አማካሪ ግን ከዶክተር አብዱል መናን በተለየ ጫናው አሁን እየቀነሰ መጥቷል የሚል እምነት አላቸው። ስማቸው እንዳይገለጽ የጠየቁት የኢኮኖሚ ፖሊሲ ጉዳዮች አማካሪ በማሳያነት ከሚጠቅሷቸው መካከል በሸቀጦች የወጪ ንግድ ረገድ የታየው መሻሻል ነው። ኢትዮጵያ በ2018 ከሸቀጦች የወጪ ንግድ 11 ቢሊዮን ዶላር እንደምታገኝ የሚጠበቅ ሲሆን ወርቅ 5.5 ቢሊዮን ዶላር፣ ቡና በአንጻሩ 3.1 ቢሊዮን ዶላር ድርሻ ይኖራቸዋል። በዓለም ገበያ የታየው የዋጋ ጭማሪ የብር የምንዛሪ ተመን መዳከምና ብሔራዊ ባንክ ለወርቅ ግዢ ከዓለም ገበያ በላይ የሚከፍለው ዋጋ ለሁለቱ ሸቀጦች የወጪ ንግድ መሻሻል አስተዋጽኦ ያበረከቱ ጉዳዮች ናቸው። የልማት ኢኮኖሚ ባለሙያው ዶክተር ሞገስ እንዳላማው ግን በወርቅና በቡና የወጪ ንግድ የታየው መሻሻል ብቻውን የኢትዮጵያን የውጭ ምንዛሪ ፍላጎት ለመሙላት ከሚችልበት ደረጃ እንዳልደረሰ ይናገራሉ።
23: ገበያውን ለቀነዋል። ከዛ ዲማንድ ኦቬስ ነው። እሱ ዲማንድ አንሜስ ዲማንድ አለና ማግኒቱድ ይለያይ እንጂ ዲፕሬት የማድረግ እንትኑ ኤክስፔክትን ነው ብዬ የማስበው። ስቲል ኤክስፖርት ሴክተሩ ሪስፖንድ አላደረገም። ኦፍኮርስ ጎልድና ቡና ሪስፖንድ አድርጓል፣ ግን እሱ መሰረታዊ የሆነ ይሄኛውን ዲማንድ ሚት የሚያደርግ አይነት አይደለም።
2: ከወርቅና ከቡና ጠቀም ያለ ገቢ ያገኘችው ኢትዮጵያ በዓለም ገበያ የምትሸጣቸውን ሸቀጦች ማብዛት እንደሚገባት ባለሙያዎቹ ያሳስባሉ። የኢትዮጵያ ብሔራዊ ባንክ ገዢ ኢዮብ ተካልኝ መንግስታቸው ላለፉት 2 ዓመታት ተግባራዊ ያደረገው የውጭ ምንዛሪ ስርዓት ለውጥ የተሳካ እንደሆነ ተናግረዋል። ዶክተር ኢዮብ ባለፈው ወር በሰጡት ማብራሪያ ሂደቱ ተጨማሪ ስራ እንደሚጠይቅ ግን አምነዋል።
24: የውጭ ምንዛሪ ክምችታችን ጨምረዋል። ኤክስፖርት ከፍተኛ ሁኔታ ጨምረዋል። ባንኮች ውስጥ ያለው አጠቃላይ ሁኔታ በጣም የተሳለጠ ነው። በየትኛው መለከ እጅግ የተሳካ የውጭ ምንዛሬ ማሻሻያ ነው ያደረግነው፣ ግን ስራው አላለቀም። አሁንም በቀጣይነት ሰርተን የተረጋጋ የውጭ ምንዛሬ ገበያ እንዲኖር የማድረጉን እቅድ የምናሳካ ይሆናል።
2: ብሔራዊ ባንክ አንድ የተረጋጋ የውጭ ምንዛሪ ዋጋና ገበያ የመፍጠር ዓላማ ቢኖረውም በአሁኑ ወቅት ሶስት ተመኖች ይታያሉ። የመጀመሪያው በባንኮች የሚከወነው የውጭ ምንዛሪ ገበያ ነው። ለምሳሌ ያክል በዛሬው ዕለት መንግስታዊው ንግድ ባንክ በ159 ብር ከ43 ሳንቲም የሚገዛውን ዶላር በ162 ብር ከ62 ሳንቲም ገደማ ይሸጣል። ይሁንና በገንዘብ መላኪያ መተግበሪያዎችና በሐዋላ አስተላላፊዎች በኩል ገንዘብ ለሚላክላቸው ደንበኞቹ ከስድስት በመቶ በላይ ጉርሻ ለመስጠት ቃል ይገባል። አዋሽ ባንክ 10 በመቶ፣ አቢሲኒያ ባንክ 2 በመቶ ጉርሻ በዕለታዊ የምንዛሪ ተመን ላይ ለደንበኞቻቸው ይሰጣሉ። ሁለተኛው ገበያ በብሔራዊ ባንክ ፈቃድ በተሰጣቸው 13 የውጭ ምንዛሪ ቢሮዎች የሚከናወን ሲሆን ዶላር የሚገዙበትም ይሁን የሚሸጡበት ተመን ከባንኮቹ ከፍተኛ ልዩነት ይታይበታል። በዶቼ ቬለ ምልከታ መሰረት የምንዛሬ ቢሮዎች ዶላር ከ174 ብር እስከ 178 ብር የሚገዙ ሲሆን መሸጫቸው እስከ 181 ብር ይደርሳል። ሶስተኛው ትይዩ የውጭ ምንዛሬ ገበያ ከባንኮች የምንዛሬ ተመን እስከ 15% የሚደርስ ልዩነት አለው።
23: የኢንዲፔንደንት ፎሬክስ ቢሮዎችን እና ፓራሌል ማርኬት ሰማው ክሎዝ ናቸው። ፕሪሚየሙም የፎሬክስ ፕሪሚየሙ በጣም ጠቧል። ኦልሞስት ይህ የምንፈልገው አይነት የለም። ኮንቨርጅ አድርገዋል የምትለው እሱ አለ። ባንኮቹ ኮት የሚያደርጉት ፕራይስ እና የፓራሌል ማርኬቱ ኢቨን የኢንዲፔንደንት ማርኬቱን የሁለቱን የባንክና የነሱ የምታወዳደረው ፕሪሚየሙ ስቲል ሰፊ ነው። ከ13 በላይ ከዚያም በላይ ይሆናል ፕሪሚየሙ። እና አንዱ ባንኮቹ ጋር ያለው የፕራይስ ዲተርሚኔሽን ሪሊ ዲማንድ እና ሰፕላይን ይህን ማርኬት ቴዎሬቲካሊ ማርኬት የምንለውን እሱን ፎሎ ያደረገ ነው የሚለው ሌላ ነገር ይሆናል። ሁለተኛው ደግሞ ሌላው ለፐብሊኩ ግልጽ ያልሆነ ነገር ግን ባንኮቹ በዚህም በዛም ለምሳሌ ኢንተርምስ ኦፍ ኢንሴንቲቭ ፕሮቫይድ ያደርጋሉ እና እሱን ኢንሴንቲቭ ደምረህ ብትወስደው ሰማው ክሎስቱ የኢንዲፔንደንት ፎሬክስ ቢሮ ዋጋ ይሆናል። እና እኔ እሱን ሳየው ኦልሬዲ ማርኬቱን ኢንዳይሬክትሊ እነሱ ራሱ በዚያ ወይ ፎሬክስ ኮሌክት እያደረጉ ነው አትሊስት ሲገዙ። ሌላ ግን ባንኮቹ ጋር ያለ ዲስኢንሴንቲቭ በዚህኛው ዋጋ ራሱ ፎሎ ቢያደረጉ ብዙ ኮሚትመንት ይኖርባቸዋል፣ ሌተር ኦፍ ክሬዲት ኮሚትመንት ይኖርባቸዋል፣ ኤክስፖርተር ኢምፖርተር ጋር የሚኖራቸው ኮሚትመንት እና እሱ ትራንዛክሽን ሂውጅ ስለሚሆን ያኛውንም ፍራቻ ይመስለኛል። ግን ሲገዙ ሰማው ብላኩ ጋር በጣም ኮንቨርጅ አድርጓል እና ኮንቨርጀንሱ ይመጣል ኦር ኢንዳይሬክትሊም አለ እያልኩ ነው የምጠብቀው። እንደውም በጣም ሰፊ ነው ብዬ አላስብም ከዚህ አንጻር።
2: ዶክተር ሞገስ በባንኮችና የውጭ ምንዛሬ ቢሮዎች መካከል ያለው ልዩነት ግን ጥያቄ የሚያስነሳ እንደሆነ ተናግረዋል። ከገበያው ከፍተኛ የውጭ ምንዛሬ ፍላጎት በተጨማሪ ባንኮች ዶላር በመያዝ አትራፊ ለመሆን የሚያደርጉት ጥረት፣ በጦርነትና በግጭት የሚከሰት እርግጠኝነት ማጣትን የመሳሰሉ ጉዳዮች በመደበኛና ትይዩ ገበያዎች መካከል ያለው ልዩነት እንዲሰፋ የሚያደርጉ ናቸው።
3: በነጻ ገበያም የሚፈታም አይደለም። አንዳንዱ በቅርቡ ዓመታት ሊፈታ የሚችል አይደለም። ካፒታል አካውንቱን ዝግ ስላረከው የሚመጣ አንድ ፕሪሚየም አለ። ሰዎች ለምሳሌ ወደ ውጭ ሀገር ገንዘብ ልላክ ቢሉ ከኢትዮጵያ መላክ አይችልም፣ ቤቱን ሸጦ መላክ አይችልም። ስለዚህ ምን አማራጭ አለ? ወደ ትይዩ ገበያ ይሄዳል። ትይዩ ገበያ ሲሄድ ደግሞ ከፍ ያለ ተመን ይጠራል እና ይሄኛው በቃ አክሰፕት ያደረጉት ይመስላል። 15% አካባቢ አንፈታውም ብለው
2: በመደበኛና ትይዩ ገበያዎች መካከል ያለው ልዩነት 12% አካባቢ እንደሆነ የገለጹት የብሔራዊ ባንክ ገዢ ኢዮብ ተካልኝ ግን ወደ ነጠላ አሃዝ ዝቅ እንዲል እንሰራለን ብለው ነበር። በተንቀሳቃሽ ሂሳብ ላይ ያለውን ገደብ በአመዛኙ እንዲነሳ መደረጉ በመደበኛና ትይዩ ገበያዎች መካከል ያለውን ልዩነት ለማጥበብ የሚረዳ እርምጃ እንደሆነ ዶክተር ኢዮብ አስረድተዋል። ብሔራዊ ባንክ በአመታዊ የብድር እድገት ላይ ተጥሎ የቆየውን ገደብ በማንሳቱ ኢኮኖሚው የመነቃቃት አዝማሚያ ስለሚያሳይ የውጭ ምንዛሬ ፍላጎት እድገት እንደሚኖር ዶክተር አብዱልመናን ይጠብቃሉ።
3: ከፍተኛ ወረፋ ሊኖርና ጥያቄ ሊኖር ይችላል። አሁን አንደኛው ባንኮቹ ሊኩዊዲቲ ከፍተኛ የሆነ ሊኩዊዲቲ አላቸው እጃቸው ላይ፣ ሊኩዊዲቲ ስብ ገንዘብ ማለት ነው። ሁለተኛ ከፍተኛ የሆነ የብድር ፍላጎት አለባቸው፣ ሰልፍ አለባቸው። ይህ ሁሉ የብድር ፍላጎትን ሁሉንም በአንዴ ባይሆንም ማጽደቅ ሲጀምሩ በይበልጥ በገቢ ንግድ ላይ የተሰማሩት ዶላር ይጠይቃል። ያ ደግሞ የሚፈጥረው ጫና
2: በእርግጥ ብሔራዊ ባንክ 24% የነበረውን አመታዊ የብድር እድገት ቢያነሳም ጉዳዩ ከዋጋ ግሽበት ጋር ጭምር የሚገናኝ በመሆኑ በሚከተለው የገንዘብ ፖሊሲ ጥብቅ ቁጥጥር ማድረጉን አይተውም። ከዚያ ባሻገር በኢኮኖሚ ውስጥ በቂ የሆነ የውጭ ምንዛሬ አቅርቦት እንዲኖር ብሔራዊ ባንክ የሚያከናውናቸውን ስራዎች አጠናክሮ እንደሚቀጥል አስታውቋል። አንደኛው ስልት ማዕከላዊው ባንክ የሚያካሂደው የውጭ ምንዛሬ ጨረታ ነው። ጨረታዎቹ ብሔራዊ ባንክ ሁለት ዓላማዎችን ለማሳካት የሚሞክርበት ነው።
24: በአንድ በኩል አጠቃላይ የውጭ ምንዛሬ አቅርቦት ገበያ ውስጥ እንዲጨምር ያደርጋል። ሁለተኛ ብሔራዊ ባንኩ ሪዘርቭን ለማሳደግ ወርቅ ለመግዛት ያወጣውን ገንዘብ መልሶ ከኢኮኖሚው እንዲሰበስብ ያግዛል ማለት ነው።
2: ዶክተር ኢዮብ የሚመሩት ብሔራዊ ባንክ እስከ መስከረም 2019 ድረስ ባለው ጊዜ በአራት ጨረታዎች 500 ሚሊዮን ዶላር ያቀርባል። የመጀመሪያው በሚቀጥለው ሳምንት የሚካሄድ ሲሆን በእያንዳንዱ ጨረታ የሚቀርበው 125 ሚሊዮን ዶላር ነው። ጨረታዎቹ ብር የሚዳከምበትን ፍጥነት በተወሰነ መንገድ ማቀዝቀዝ ቢችሉም የገበያውን የውጭ ምንዛሬ ፍላጎት መሙላት ግን አልቻሉም። በተከታታይ በተካሄዱ ጨረታዎች የባንኮች የዶላር ጥያቄ ብሔራዊ ባንክ ከሚያቀርበው በላይ ሆኖ ታይቷል። ጨረታዎቹ ሲቆሙ በገበያው የሚፈጠረው ተጽዕኖ አስፈሪ ሊሆን እንደሚችል ዶክተር አብዱል መናን ስጋታቸውን አጋርተዋል። የውጭ ምንዛሪ ግብይት ስርዓት ለውጡ ዋነኛ ዓላማ በኢትዮጵያ የማምረቻ ዋጋን በመቀነስ የአገሪቱ ሸቀጦች በዓለም ገበያ ተወዳዳሪ እንዲሆኑ ማድረግ ነበር።
23: ኤክስፖርት ሴክተርን ብትወስድ አንዱ ዓላማው ኤክስፖርት ሴክተርን ማበረታታት ይሆናል። አትሊስት በጣም ኢምፖርት ዲፔንደንት ያልሆኑ ሴክተሮች ብር ዲፕሪሺየት በማድረጉ ብቻ ኮምፒቲቲቭ አድቫንቴጅ ኖራቸዋል ሌላ ቦታ ፕሮዳክቱን ለመሸጥና እሱ እንደ አንድ ኢንሴንቲቭ ሆኖ ኤክስፖርት ሴክተሩን ያበረታታል ነው። እሱ እንዲሆን ግን ኤንቫይሮንመንቱ የሥራ ሁኔታው ተንቀሳቅሶ መስራት ሌሎችም ነገሮች ያፍክ ያረጋግጣል።
2: ከኢትዮጵያ አለመረጋጋትና የጦርነት ስጋት የሚመነጭ የእርግጠኝነት ማጣት ገበሬዎች ምርቶቻቸውን ወደ ገበያ እንዳይወጡ ባለወረቶች እንዲሸሹ ሊያደርጉ የሚችሉ ናቸው። ዜጎች አቅርቦት ይቀንሳል በሚል ስጋት ከሚፈልጉት በላይ ሸምተው ለማከማቸት ሊገደዱም ይችላሉ። የጦርነት ስጋት በአቅርቦትና በፍላጎት የሚከወን የውጭ ምንዛሪ ገበያ ስርዓት መከተል ለጀመረችው ኢትዮጵያ የከፋ ተጽዕኖ ሊኖረው ይችላል። ብር በተከታታይ እየተዳከመ ሲሄድ ኢትዮጵያውያን በተለይ ቋሚ ገቢ ያላቸው ሸማቾች ዳፋውን ለመሸከም ተገደዋል። መድኃኒት፣ ነዳጅና የምግብ ዘይትን የመሳሰሉ ከውጭ የሚገቡ ሸቀጦች ዋጋ ባለፉት ዓመታት በከፍተኛ መጠን እየጨመረ ነው። ይህ መንግስት ተግባራዊ በሚያደርገው የኢኮኖሚ ማሻሻያ የገባውን ግዴታ ለመወጣት ከሚሰበስባቸው የግብር አይነቶች መደራረብ ጋር ሲታከል ቋሚ ገቢ ያላቸውን ዜጎች በኃይል ይፈታተናል።
4: የአግሪቱ ኢኮኖሚ ደግሞ ያናህል እያደገ ዜጎችም ሚክሳቸው አይደለም። ኢኮኖሚ ማደግ ቢሆንና ገቢያቸው የዜጎች የሚጨምር ቢሆን ኖሮ እሺ ትቋቋመዋለህ። ኢኮኖሚ በዛ ደረጃ እያደገ አይመስለኝም። ያ ደግሞ በጣም ከባድ ያደርገዋል እንደው ላይፍን ህይወትን።
2: ባለፉት 10 ዓመታት ብር ዶላርን ከመሳሰሉ የመገበያ ገንዘቦች አኳያ ያለው የምንዛሪ ተመን ከ600% በላይ ገደማ አላሽቋል። በነሐሴ 2008 መጨረሻ የዶላር የምንዛሪ ተመን 22 ብር ከ30 ሳንቲም ገደማ ነበር። አድማጮች ዛሬው መሰናዶ ተጠናቀቀ። ሸቴ በቀለ ነኝ። ጤና ይስጥልኝ።
1: ወደ ሌላኛው ሳምንታዊ ዝግጅት እናልፋለን። ሳይንስና ቴክኖሎጂ ነው። የዛሬው ሳይንስና ቴክኖሎጂ ዝግጅት ኢንተርኔት ወይም በይነመረብ በተዘጋበትና እገዳ በተጣለበት ወቅት ሰዎች ሊጠቀሟቸው በሚችሏቸው አማራጮች ላይ ያተኩራል። ፀሐይ ጫኔ እንደሚከተለው አጠናቅራዋለች።
5: ሳይንስና ቴክኖሎጂ
7: በቀላሉ እርስ በርስ በማገናኘት ዓለምን ወደ አንድ መንደር እየቀየረ የሚገኘው የዘመናችን ዲጂታል ቴክኖሎጂ በአሁኑ ወቅት የቅንጦት ሳይሆን ለሕይወት አስፈላጊ ነገር እየሆነ መጥቷል። ከዓመታት በፊት ሰዎች በአብዛኛው ለመዝናኛ ብቻ ይጠቀሙባቸው የነበሩ በተለይም ኢንተርኔትን መሰረት ያደረጉ የዲጂታል ቴክኖሎጂዎች በአሁኑ ወቅት ግን ያለነሱ መረጃ ማግኘት፣ ተግባቦት፣ ትምህርት፣ የንግድ ስራን ማሳለጥ፣ የጤና አገልግሎት ወዘተ የማይታሰብ ሆኗል። ቀደም ሲል ጉጉት የተባለ ፖድካስት አዘጋጅ የነበረውና በአሁኑ ጊዜ በጀርመን ሀገር በሰው ሰራሽ አስተውሎት ቴክኖሎጂ ሁለተኛ ዲግሪውን በመከታተል ላይ የሚገኘው ብሩክ በልሁ በበኩሉ ቴክኖሎጂውን መጠቀም ከህልውና የሚተናነስ አይደለም ሲል አስፈላጊነቱን ያጎላል።
8: ልክ ሰው ልጅ መማር ማንበብ በቻለ ሰዓት ዓለም በጣም እንደተለወጠች በአሁኑ ጊዜም ለመረጃ እድሉን ማግኘት ሰዎችን በከፍተኛ መጠን የሚለያይ ነገር ሆኖ ነው የምናገኘው። ማለት ከህልውና የሚተናነስ አይደለም። የውሃ የሚጠጣ ቢበላ ማግኘት እና ይህም ከለያ ማግኘት እንዳለ ሁሉ አሁን ላይ የምንኖርበት ጊዜ ደግሞ ሁሉም ነገር በመረጃ ነው። አንድ ሰው የሚያስፈልገው መረጃ ባለማግኘቱ ብቻ የተለያየ አደጋ ሊፈጠርበት ይችላል። የሚነገረው መረጃ በኢንተርኔት ነው፣ በሬዲዮ ነው፣ በዜና ነው። ብዙ ሁሉም ነገሮች በስልካችን ነው፣ በዌብሳይቶች ነው፣ በሶሻል ሚዲያ ነው። አግኝተን ህይወታችንን ሁላ ልናተርፍ የምንችልበት መንገዶች አሉ። ብዙ መጥቀስ የምንችላቸው ነገሮች አሉ፣ ሁሉም ሰው የሚያውቀው እና ለእነሱ ነገሮች ሰዎችን አይገባችሁም ስንል ህይወታቸው ላይ ተመፍረድ አይተናነስም።
7: ሆኖም ግን በጦርነት፣ በፖለቲካ ለመረጋጋት ወይም በተቃውሞ ወቅት ዲጂታል መሰረተ ልማቶች ብዙውን ጊዜ ዋና ኢላማ ይሆናሉ። የፋይበር ኦፕቲክ ኬብሎች ይቆረጣሉ፣ የተንቀሳቃሽ ስልክ ማማዎችም ይወድማሉ። የኢንተርኔት ግንኙነት በከፊልና በሙሉ የመዘጋት አደጋም ይገጥመዋል። በእነዚህ አካባቢዎች ኢንተርኔት እንደ መጨቆኛ መሳሪያ ወይም እንደ ተቃውሞ መግለጫ ዘዴ ሆኖ ያገለግላል። በኢትዮጵያም የመሰሉ ክስተት ግጭቶች ሲከሰቱ ወይም የፖለቲካ ለመረጋጋት ሲኖር በተለያዩ ጊዜዎች ታይቷል። ለመሆኑ እንዲህ አይነቱ ሁኔታ ሲከሰትና መንግስታት ኢንተርኔትን ሲያግዱ ዜጎች መስተጋብርን ጠብቀው ለማቆየት ምን አይነት ዲጂታል አማራጮች አሏቸው? ብሩክ አማራጮቹን በሁለት ከፍሎ ያያቸዋል። የመጀመሪያው ከፍል የበይነመረብ እገዳ ሲኖር የሚያገለግል አማራጭ ሲሆን ይህም እንደ ቪፒኤን ያሉ ኔትወርኮችን መጠቀምን ያጠቃልላል።
8: ኢንተርኔቱ
6: ከናካቴው ተዘግቷል ወይስ አንዳንድ ክፍት ሆኖ ግን አንዳንድ ሳይቶችን መጎብኘት ነው የተከለከለው የሚለው መለየት ያስፈልጋል መጀመሪያ እና ኢንተርኔቱ ክፍት ከሆነ እና ዌብሳይቶች አንዳንድ የመረጃ ማግኛ ድረገጾች ከሆኑ የተዘጉት ያው ያሉት ዋና አማራጮች እንደ VPN አይነቶች ናቸው ሶ እነሱ ስልካችን ላይም ሆነ በኮምፒውተራችንም የሚጫኑ አፕሊኬሽኖች ናቸው በእነሱ አማካኝነት ወደምንፈልገው ዌብሳይት በእነሱ ኔትወርክ ውስጥ አልፈን መግባት እንችላለን እና እኛን ማንነታችንን ሃይድ ያደርጓል ማለት ነው
7: ምንም ግን ባለሙያዎች እንደሚሉት ሁሉም VPNዎች በሁሉም ሁኔታዎች ሊሰሩ አይችልም አንዳንድ ሀገሮች ደግሞ ከVPNዎች የሚመጣን ትራፊክ ለማገድ የኔትወርክ አስተዳደር ቴክኖሎጂን ይጠቀማሉ ከዚህ አንፃር የስኬት እድልን ለመጨመር እንደ ቱነል ቢርና ኖርድ VPN ያሉ ቢያንስ ሁለት VPNዎችን መጠቀም ይመከራል በተጨማሪም የVPN ተጠቃሚዎች በዋናው ኔትወርክ መታየት የሚችሉ በመሆናቸው ጥንቃቄ እንደሚያስፈልግ ብሩክ ያስረዳል ከፊል ኢንተርኔት መዘጋትን አልፎ ለመጠቀም ከVPN በተጨማሪም እንደ ቶር ያሉ አማራጭ መኖራቸውንም ይገልጻል
6: በተለይ ጋዜጠኞች ተጠቀሙት አማራጮች አሉ ቶር የሚባለው ማለት ነው እነዚህ ሞር አኖኒመስ ናቸው ሶ ማንነታቸውንም የተሻለ የመደበቅ ነገር ይሰጣል ለተጠቃሚዎቹ ማለት ነው እና ይሄ ዶት ኦኒየን የሚባሉ ዌብሳይቶች ናቸው ይሁን ሶ ዶት ኮም ወይም ደግሞ ዶት ዲኢ ወይ አሁን ጀርመኒ ዶት ዲኢ አይደል እንደዚህ አይነት ዶት ከመሆናቸው አልፎ ዶት ኦኒየን ይሆናል ማለት ነው እነዚያ ዌብሳይቶች የሚገኙበት ሶ እነዚህም ሌላ አማራጮች ናቸው
7: ሌላውና ሁለተኛው አማራጭ ኢንተርኔት ሙሉ በሙሉ በተዘጋበት ወቅት የሚያገለግሉ አማራጮች ናቸው እንደ ብሩክ ገለጻ እነዚህ አማራጮች እንደ ስታርሊንክ ያሉ የኤለን ማስክን የግል ሳተላይት ኔትወርኮችን የሚያካትቱ ናቸው
6: ኢንተርኔቱ ግን ከዋና ከአገልግሎት አቅራቢው ከቴሌ ወይ እንደዚህ ኢንተርኔት ሰርቪስ ፕሮቫይደሩ ወይ ከመንግስት የተቋረጠ ከሆነ እነዚህ መንገዶች አይሰሩም ማለት ነው እና ከሌላ አቅራቢ ወይ ማግኘት አለብን እነዚህ ማለት እነማን ናቸው የሳተላይት አቅራቢዎች ማለት ነው ሶ በዚህ በዋነኝነት የሚታወቀው ስታርሊንክ ነው የኢሎን ማስክ የሆነው ስታርሊንክ ሶ እነዚህ እንግዲህ ከዋናው ኢንተርኔት የተለየ በሳተላይት አማካኝነት የምንሰበው ኢንተርኔት ነው ግን ይህም ራሱን የቻለ የራሱ ሰብስክሪፕሽን አለው ከፍለው ዝም ብሎ አቬለብል ነው ማለት አይደለም ግን እንደ አማራጭ ራሱ ከዋናው ኢንተርኔት አቅራቢ የተለየ ራሱን የቻለ ኔትወርክ የሚይዝና መሬት ላይ የተዘረጋ መስመር ሳይሆን ራሳቸው ካላቸው ሳተላይት የምንሰበው ኢንተርኔት ነው ስታርሊንክ just አንድ ታዋቂ የሆነው ምሳሌ ነው ግን እነዚህኞቹ ምንድነው ግን ያው ሳተላይቶቹ በቀላሉ ሊታዩ ይችላሉ ሊያዙም ይችላሉ ሊወረሱ ይችላሉ እና የራሳቸው ችግር አላቸው እና ያው በሳተላይት ደሞ ስናነሳ ኢንተርኔት ብቻ ሳይሆን ያለው ያው የሳተላይት ስልኮችም አሉ ኮኔክሽን የማይደርስበት አካባቢ እነሱንም ሰዎች በአማራጭ ሲጠቀሟቸው እናገኛቸዋለን ማለት ነው
7: ነገር ግን ብሩክ እንደሚለው እነዚህ ኔትወርኮች ከፍተኛ ወጪ የሚያስወጡ በመሆናቸው በቀላሉ ማግኘት አስቸጋሪ ይሆናል ስለሆነም ቀላሉ መፍትሄ ከበይነመረብ ውጭ ማጋራት ወይም ኦፍላይን ሼሪንግ ሲሆን ይህም ኢንተርኔት በሌለበት ጊዜ በጀት ጻፉ ማስታወሻዎችን ብሉቱዝን ወይም ዋይፋይ ዳይሬክትን የመሳሰሉ ከበይነመረብ ውጭ ሆኑ ዘዴዎችን በመጠቀም መረጃን ለማጋራት ያስችላሉ ያለበይነመረብ መልእክት ለመላክ የሚያስችሉ ሜሽ ኔትወርክ የሚባሉትም በይነመረብ ጨርሶ በተዘጋበት ወቅት የሚያጋጥም ችግርን ለመቋቋም የሚያገለግሉ አማራጮች ናቸው
6: ቀለል ያሉ መንገዶች አሉ ኦፍ ኮርስ ነገር ግን መልእክት ለመላላክ ነው ሞር ቅርብ ለቅርብ ሆነው ላሉ ከሆኑ የሜሽ ሆኑ ኔትወርኮችን በመጠቀም ማለትም የተለያዩ ዲቫይሶችን በማገናኘት ቅርብ ለቅርብ ላሉ ስልኮች ካንዱ ወደ አንዱ ካንዱ ወደ አንዱ ልክ የቴሌ ሴል ታወር እየዘለለ እንደሚሄደው ሁሉ ስልካችንን እኛ የተጠቃሚዎቹ ስልክ ደሴል ታወር ያገለገለ መረጃው ወይም ይላላከው መልእክት ካንዱ ስልክ ወደ ሌላኛው የነጠረ የነጠረ የሚሄድበት መንገድ ደግሞ ሜሽ ኔትወርኮች ይባላሉ ማለት ነው የተለያዩ ዲቫይሶች ወይ የተለያዩ ስልኮች እነዚህ ሜሽ በመፍጠር ንግግር ወይ ኮሙኒኬሽን እንዲኖር ማድረግ ይቻላል ማለት ነው ሶ በዚህ ላይ የሚታወቁ አሉ እንደ ፕሪጂፋይ የሚባል
23: ባየር የሚባል ሜስታስቲክ የሚባል እና ያው እነዚህኞቹ ኢንተርኔት ማለት አይደሉም፣ ግን በአንድ አካባቢ ውስጥ ያሉ ሰዎች ኢንተርኔቱን ሲዘጋባቸው፣ ኤስኤምኤሱን ሲዘጋባቸው፣ በቅርብ ለቅርብ ያሉ ሰዎች እንደዚህ የሚላላኩበት መንገድ ነው የሚሆነው ማለት ነው። ብዙ ምሳሌዎች አሉ እንደዚህ የሚነሱ። ለምሳሌ አሁን ሆንግ ኮንግ ውስጥ በጣም ተጠቅመውበት ነበረ ቢጂፋይን። እሱ በብሉቱዝ ብቻ ነበረ። በብሉቱዝ አማካኝነት ተመሳሳይ ቦታ ያሉ ሰዎች ኢንተርኔቱ ሲዘጋባቸው በቢጂፋይ ብቻ መልእክት በደንብ መላላክ ሲችሉ ነበረ። ቢጂፋይ በጣም ብዙ ቦታ ሲጠቀሙት እናውቃለን። መንማር ላይም ተጠቅመውታል። እንደ ኦፍኮርስ ዩክሬን ላይም ደግሞ እንደገና ሎራ የሚባለው ሜሽ ኔትወርኮቹን በመጠቀምም ደግሞ እዛም ተጠቅመውበታል። ያው ኢትዮጵያ ውስጥም ትግራይ ላይም እንደዛው ባየር የሚባለውን በደንብ ሲጠቀሙበት እንደነበረም መረጃዎች ወጥተዋል።
7: ከሜሽ ወይም በቅብብል ከሚሰሩት ስስተሮች መካከል የሎራ ሜሽ ኔትወርክ ሌላው በምሳሌነት የሚጠቀስ ነው። ይህ ትስስር በመሳሪያዎች ውስጥ የተካተቱ ትናንሽ የሬዲዮ ሞጁሎችን በመጠቀም ራሳቸውን የሚጠግኑ የመገናኛ አውታረ መረቦችን ይፈጥራሉ። እነዚህ መሳሪያዎች በባትሪ ወይም በሶላር ፓናሎች ውስጥ ሊደበቁና ሊሰሩ ይችላሉ። መረጃ ለማስተላለፍ እነዚህ መሳሪያዎች ለሲቪል አገልግሎት የሚውሉና ፈቃድ የማይጠይቁ የሬዲዮ ፍሪኮንሲዎችን የሚጠቀሙ ሲሆን ተጠቃሚዎች መጀመሪያ ሎራን የሚጠቀም የማስተላለፊያ መሳሪያም መግዛት አለባቸው። እነዚህ ሎራ መሳሪያዎችም የተመሰጠሩ መረጃዎችን የሚያስተላልፉ ሲሆን ያንዳንዱ መሳሪያ መልእክቶችን ያለ ሰው ገዛ በአቅራቢያ ወደሚገኝ መሳሪያ የሚያስተላልፍ ይሆናል። ይህም ልክ እንደ ዱላ ቅብብል ከአንዱ ወደ አንዱ በመሄድ የሚከናወን መሆኑን ባለሙያዎቹ ይገልጻሉ። ከዚህ ባሻገር እንደ ሬዲዮ ያሉ ነባሮቹ ዲጂታል የመገናኛ ዘዴዎችም የመረጃ ክፍተትን ለመሙላትና ተጠቃሚዎች ስለ አካባቢያቸውና ስለ ቀረው ዓለም መረጃ ለማግኘት የሚችሉባቸው አማራጮች ናቸው።
23: ያው እነሱ እንደውም ያው ኢንተርኔትም አያስፈልገውም። በተለምዶ በጣም ሬዚሊየንት ነው ተብሎ የሚታሰበው። እንደገናም ደግሞ ይሄ የኢንተርኔት ኢንፍራስትራክቸርም አያስፈልገውም። በጣም ገጠር የሚባል ወይ ሩቅ የሚባል አካባቢ ቦታ ላይ ራሱ መድረስ የሚችል መገናኛ መንገድ ነው እና ከሁሉም የበለጠ እንደውም አሪፉ ሬዲዮ ነው።
7: አድማጮች፣ የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል። ፀሐይ ጫኔ ነኝ። መልካም ጊዜ።
1: የማጠቃለያ ዜና አሰማችኋለሁ። በጋምቤላ ክልል ኒዌር ብሔረሰብ ዞን በሚገኙ 5 ወረዳዎች የተከሰተው የዝናብ እጥረት የተለያዩ ሰብሎችና አትክልቶች መጉዳቱን ነዋሪዎቹና የዞኑ አስተዳደር በተለይ ለዶቼ ቬለ አስታወቁ። በኮንጎ ዲሞክራሲያዊ ሪፐብሊክ ምስራቃዊ ግዛት የተቀሰቀሰው የኢቦላ ተዋሲ ስርጭት መባባሱ ተገለጸ። የሟቾች ቁጥር ከ1700 በልጧል። በኢራን የሚደገፉት የየመን ሁቲ አማጽያን በአንድ ተጨማሪ የሳውዲ አረቢያ ነዳጅ ጫኝ መርከብ ላይ ጥቃት መሰንዘራቸው ተዘገበ። ሩሲያ በዩክሬን ዋና ከተማ ኪቭ እና አካባቢው ላይ በሚሳይልና በሰው አልባ አውሮፕላኖች ባደረሰችው ጥቃት ቢያንስ 17 ሰዎች ተገደሉ፣ ከ40 በላይም ቆሰሉ። የዛሬው ጠቅላላው ስርጭታችን እስካሁን የተከታተላችሁትን ይመስል ነበረ። ጠቅላላው ስርጭታችን ሊያበቃ ጥቂት ደቂቃዎች ቀርተዋል። በቀሩን ጊዜ አጭር ሙዚቃ እናሰማችኋለን። መልካም ምሽት፣ መልካም ጊዜ በያላችሁበት።